0: ጮልጮን አክሳሽ ባኑን ኪሌብ ለቃቃኸል ናባሊ ሳይሌ ከጮል ነቀጣው ሽባና ጮልጮች ኩሊ ካኸል ለቃባኑ ሞኮከታ አን ባንታኸላ ቾክራ ኩሊ ካቆ ዲዮስ ቾካን ቢ ቀቢያ ኩሊና ቢ ቀቢያ ቀሩሊ ሳይሌ ጮል ኪኔብ ሊኮቃል ቾሽ ጮልባሌ ቀሩሊ ነሬቃ ቀሩሊ ነሽታው ሰስ ጮልባሌ ሊኮቃል ቾሽ ካውሪ ሲንኪሌ
1: ላይን ከና ሉዊስ ሃንንቻላ ኪአራን ቀለባል ኡርፓንዶስ ጃል ከማን ቾሽ የበለ ከኮሞን ላውሳል ቀጮሽ ካኸል ለክኒል ቃል ቅሽቀውቲ ናከቀረታ ናናክዋን ሾቁሉን ሽቁል ባሊሽ ካፎርማሲዮን ኡቴል ካኮቃ ናከቀረታ ሰሊሽቶመ ናክቶከሽ ታውባሊሩ ናሳውል ካጮል ሪቅነል ኮቃል ናክቶከሽ ታውባሊሩ ማቶኻት ቺሊና በኽቲ ኮበኽ ኮንከ ኦሺብ ሊግራድ ኮንሰል ካቃለባ ንኮሳው ሪቅነ ናክሊሽ ካላኺከ ባኽኪ ሰሊሽቶ አምሊ ካኮቃ